ተወሰነ ባርክ ምለዳ ዳካ ባተዳ ባትሎክ ጭባ ከዛ ከዛ ምሽጋ ትኬንሽና መናገባ አክሜደረ ፈዳ ትኬንሽና መመታ ለዛ መቀሙ ቆቶ ለማጭ ይረ ደሞ ከዳ ባቶ መሸሁር ሞቅ እንደጋ ያርከኑ በቤጂን አነቢ መሐመድ ሰለላሁ ዐለይሂ ወሰለም አትኬንሽና መመታ ወቶ በሽር ደሙሳ ለምትወላ ሸከራ ይወሳ ደኩማ ዋቁ ይሳ ወዳሽ ለከም ሳይተን ግርክ ቢትረ ቢዶክ ዛ መቀሙ ኩላባር መቁዳ ገንደ ይረ ታሙታ ከዘቺ ዳ በሽር ደሙሳ ፈርቁ ዘክ ሶሪ ወቅታ ሰጥ ሸሃራ አዱንያ ወቶ ይስና سلي على خير ولا وفي لنا يا ربنا بجاي سيدي الورا اي سورة الابيان